እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር።

0: ዝኸበርክንን ዝኸበርኩምን ሰማዕትና ኸመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትጸንሑ ንዓደምና ንሎሚ ሓሙስ 8 ጥሪ 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀጺሉ ምምዝባል ተጋሩ ሓደ ካብ ሳዕቤናት ውግእ ዝብልን ዝተፈላለየ ምላሽ ንሕቶ ኢትዮጵያ ኣብ ጉዳይ ኤርትራ ዝብልን ክልተ ጽሑፋት ብጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ከታቲልና ክነቕርበልኩም ኢና ኣብ መንጎን ምሩፃት ሙዚቃታት ኣለዉና ብሩኽ ምሸት ሰናይ ምክትታል
1: ከምዚ ድኔ

ክቡራት ሰማዕትና ካብዚ ካብ ስቱድዮና ፍራስ ራድዮ ካስል ሰላምታና ብምቕዳም ንሎሚ ሓሙስ 8 ጥሪ 2026 ዘዳልና ዜና ነቕርበልኩም። ብቐዳምነት ግን ኣርእስታቱ ውደባዊ ቤት ጽሕፈት ምስ መሪሕነት ዘባታት ኣኼባ ኣካይዱ። ኡጋንዳ ንኤርትራውያንን ኢትዮጵያውያንን ሶማላውያንን ስደተኛታት ውሕስነት ኣይህብን ኢላ። ቤት ምክሪ ጸጥታ ብጉዳይ ኣፍልጦ እስራኤል ንሶማሊላንድ ፍሉይ ኣኼባ ኣካይዱ። ኣብ 2026 10 ናይ ስጋኣትን ብነፅን ቦታታት ምንቅጥቃጥ መሬት ኣብ ክልላት ትግራይን ዓፋርን። መልእኽቲ ሰላምታ ንጉስ ቻርለስ ሳልሳይ ናብቲ ዝሳቐ ዘሎ ህዝቢ ሱዳን። እገዳ ቪዛ ኣብ ልዕሊ ዜጋታት ኣሜሪካ ቡርኪና ፋሶን ማልን ዝብልዮም ዝርዝሩ ድማ ድሕሪ ዝሓፀረት መሰጋገሪት ሙዚቃ ከነስማዓኩም ኢና።

ኣብ ልዕሊ ኩሉ ኣካላት ብሓፈሻ ኣብ ልዕሊ እቲ ኣብ ቀጥታዊ ኣርዕቱ ዘሎ ህዝቢ ዝያዳ ኣሉታዊ ስምብራት ዝገድፍ ምዃኑ ኣብ ጉዳይና ንርእዮ ዘለና እዩ። ብመንፅር እዚ ኣንጻር ወፅዓ ዝግበር ናይ ለውጢ ቃልሲ ንኩሉ ኣካላት ዝምልከት ኮይኑ ቀንዲ ከዓ ናይ መላእ ህዝቢ ሓላፍነት እዩ። ከም ህግደፍ ዝኣመሰሉ ወፃዕቲ ንዝምድነኦም ምስ ውፃዓት ኣጸቢቖም ስለ ዝርድእዎን ዝከታተልዎን ነቲ ኣንጻሮም ዝካየድ ጸረ ወፅዓ ቓልሲ ንምምካን ኣበይ መዓስ ብኸመይን ኣብ ልዕሊ መንን ከጽዕቑ ከም ዝግብኦም ተሊሞም እዮም ዝንቀሳቐሱ። ማእከላይ ስሕበቶም ከዓ ባህላዊ፣ ቁጠባዊ፣ ማሕበራውን መንነታውን ክብርታት ህዝብን ሃገርን ድሂኽካ ብስግኣት ከም ዝወሓጥን ከም ዝደሃልን ምግባር እዩ። ህዝቢ ነዚ ኣብ ልዕሊኡ ዝፃወድ ናይ ወፅዓ መፈንጠራ ኣሜን ኢሉ ከም ዘይቀበል ርዱእ ኮይኑ ኣብ ነዊሕ ግዜ ዝተፋሕሰ ውዲታት ወፃዕቲ ብኸምቲ ዝደልዮ ኣገባብ ምስጓም ከም ዘየኽእሎ ግና ርዱእ እዩ። እዚ ማለት ግና ውፅዓት ወፅዓ ንምስዓር ኣይክእሉን እዮም ማለት ኣይኮነን። ሎሚ ብሰንኪ ወፃዒ ጉጅለ ህግደፍ ኣብ ህዝብና ተፈጢሩ ዘሎ ናይ ሕድሕድ ዘይምትእምማንን ንናይ ሓባር ለውጢ ሓቢርካ ዘይምውፋርን ናይ ዝረቂቕ ጥበብ ወፃዕቲ መርኣያ እዩ። ኣብቲ እቲ ውፅዖ ህዝቢ ዘይምትእምማንን ናይ ኣተሓሳስባ ምክፍፋልን ምስራፅ ከዓ ቀንዲ መሳርሒ ናይ ወፃዕቲ እዩ። ስለዚ ወፃዕቲ ብህዝብና ምክፍፋል እንተፈጠሩ ዘሕዝን እምበር ከም ዘይተጸበኻዮ ተርእዮ ሃንደበት ኣይኮነን። እቲ ተወፃዒ ኣብ ሕድሕዱ ምትእምማን ኣጥፊኡ ኣደዳ ውዲት ወፃዕቲ ክኸውን እንከሎ ግና የገርምን የሕዝንን። ኣብዚ እዋን እዚ ህዝቢ ኤርትራ ብዓዲሃሎ ይኹን ኣብ ወፃኢ ብዛዕባ ወፃዒ ባህርያትን ተግባራትን ጉጅለ ህግደፍ ናይ ኩሉ ብዝበሃል ደረጃ ናይ ሓባር ሚዛን መሓዙ ኣብ ቃልሲ ኣንጻር ወፅዓ ሓደ ስጉምቲ ንቕድሚት እዩ። ነቲ ናይ ሓባር ተረድኦ ብናይ ሓባር ጸረ ወፅዓ ተግባር ከተሰንዮ ዘይምብቃዕ ከዓ ንውፅዓት ዘሻቕል ዘሰክፍን ዘተሓሳስብን እዩ። ንወፃዕቲ ኸዓ ብኹንድኡ ደረጃ ዘቕስን እዩ። ኣብዚ ሓደ ክዝንጋዕ ዘይብሉ ከምቲ ብሓባር ኣንጻር ወፅዓ ክትቃለስ ምብቃዕ ንዓወት ውፅዓት ወሳኒ ዝኸውን ናይ ውፅዓት ብሓባር ዘይምውፋር ከዓ ንወፃዕቲ ብኹንድኡ ደረጃ ዘቕስን ኣጋጣሚ እዩ። ወፃዕቲ እንጻር ኩሉ መሰላትናን ነፃነትናን ምዃኖም እንዳተረዳኣናን ራህዋ እንዳተመንናን ምእንቲኡ እንዳጨራሕናን ስለምንታይ ኢና ንኡስ ፍልልያትና ብሕጋዊ ቐጥዒ ኣከኣኢልና ኣንጻሮም ዘይንቃለስ ዝብል ሕቶ ኣብ ሕልና ኩልና ውፅዓት ዘሎ ምዃኑ ብዝተፈላለዩ መገድታት ክንጸባረቕ እንዕዘቦ እዩ። ነዚ ሕቶ እዚ ዝተፈላለዩ መልስታት ከም ዝህልወና ርዱእ እዩ። ካብ ናይዚ መሰረታዊ ድኽመት ተዓታትነት ከም እንሃድም እውን ፍሉጥ እዩ። ናይዚ ሕቶ እዚ ሓቀኛ መልሲ ግና እምብዛ ምስጢርን ስውሩን ኣይመስለናን። እቲ ጠንቂ ካብቲ ዓብዪ ኣብ መንጎ ወፃዕትን ውፁዓትን ዘሎ መሰረታዊ ፍልልይ ዝያዳ ነቲ ኣብ ሕድሕድ ሓይልታት ለውጢ ዘሎ ክመሓደር ዝግብኦን ዝኽእልን ዘይመሰረታዊ ፍልልያት እንዳጉላሕና ነቲ ንጻር ወፅዓ ከቐንዕ ዝግብኦ ናይ ቃልሲ ዓቕሚ ኣብ ዘይቦትኡ ነባኽኖ ስለ ዘለና እዩ። እዚ ዘይውህድ ኣካይዳ ኣንጻር ወፅዓ ክውዕል ዝግብኦ ኩሉ መደያዊ ዓቕሚ ኣብ ዘይለዓቱ ዘባኽን ጥራይ ዘይኮነ እቲ ወፃዒ ኣብ መንጎ ውፅዓት ኣትዩ ንኽዘርግ ዝሕግዞ ምዃኑ እዩ። ስለዚ ዕድል ወፃዕቲ ኣብ ኢድ ውፅዓት እምበር ኣብ ኢዶም ስለ ዘይኮነ በቲ ኣብ ኢድና ዘሎ ዓቕሚ ዕድመ ወፅዓ ነሕፅር።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ